0: ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ጤና ይስጥልኝ፣ እንደምን አላችሁ? ሰኔና ሰኞን ተሻግረን ሰኔ 2 ብለናል። ዛሬ 2018 አብራችሁን ቆዩ። ነጋሽ መሐመድ ነኝ። በቀድሚያ የማሰራጫ መስመሮቻችንን ላስታውሳችሁ። በሳተላይት በኢትዮሳት ወይንም ኤንኤስኤስ 12 በ10985 ሜጋሄርዝ ሆሪዞንታል ዲደብሊው 8 ላይ እንገኛለን። የቀጥታ ስርጭታችን በፌስቡክ፣ ዩቲዩብ እና በቴሌግራም ይደመጣል። ቀዳሚው ዝግጅት ሁሌም እንደምናደርገው የዓለም ዜና ነው። ዜናውን የሚለጥቀው የዜና መጽሔት ዝግጅታችን በኢትዮጵያ ፌዴራላዊ መንግስትና በህወሓት መካከል የናረውን ውጥረት ለማርገብ የአፍሪካ ህብረት የሚጫወተው ሚና የሚቃኝ ቃለ ምልልስን ያስቀድማል። የትግራይ ወጣቶች በብዛት ከክልሉ መውጣታቸውንና ምክንያቱን የሚቃኝ ዘገባም አለው። የትራፊክ አደጋ መደጋገምና መፍትሄው ሌላው የዜና መጽሔት ርዕሳችን ነው። ዜና መጽሔቱ የኤርትራና የግብፅ ጥብቅ ወዳጅነት ለአፍሪካ ቀንድ ሰላም የሚኖረውን በጎ መጥፎ ውጤት በሚቃኘው ዘገባ ያሳርጋል። ሳምንታዊው ጤናና አካባቢ የዘንድሮውን የዓለም የከባቢ ቀንን በማስመልከት ለመንግስታት ከየአካባቢው የሚደረገውን ጥሪ ይዳስሳል። አውሮፓና ጀርመን በቅርቡ ስዊዘርላንድ ውስጥ ሊደረግ የታቀደውን ህዝበ ውሳኔና ምክንያቱን የሚያስረዳን። ከዓለም ዜናን ጀምር የዕለቱ ተረኛ አዜብ ታደሰ ታሰማናለች።
0: የዲደብሊው ዜና።
2: ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ። በቅድሚያም አርዕስተ ዜናዎቹን አሰማለሁ። በሰባተኛው አገራዊ ምርጫ የተፈናቃዮች ልዩ የድምፅ አሰጣጥ ሂደት በአማራ ክልል ዛሬ ተከናወነ። ኦሮሚያ ክልል ምስራቅና ምዕራብ ወለጋ እንዲሁም በቤኒሻንጉል ጉሙዝ ክልል በነበሩ የጸጥታ ችግሮች ምክንያት ተፈናቅለው በአማራ ክልል በመጠለያ ጣቢያ የሚገኙ ወደ 90,000 ዜጎች ምርጫው ወደ ቤታቸው ይመልሰን ይሆን ሲሉ ጠይቀዋል። በኢትዮጵያ ፌዴራል መንግስትና በህወሓት መካከል ተባብሶ እንደቀጠለ የተገለጸውን ውጥረት በተመለከተ የፕሪቶሪያውን ግጭት በዘላቂነት የማቆም የሰላም ስምምነት በዋነኛነት ከመራው የአፍሪካ ህብረት በኩል እስካሁን የወጣ መግለጫ የለም። ኦባሳንጆ የፕሪቶሪያው ግጭት በዘላቂነት የማቆም የሰላም ስምምነት ሲፈረም የአፍሪካ ህብረትን በመወከል ዋነኛ አደራዳሪ ነበሩ። የዓለም ዋንጫ ጨዋታን ለመምራት ለሀገሩ የመጀመሪያ ለመሆን የተዘጋጀው ሶማሊያዊው ዳኛ ወደ አሜሪካ እንዳይገባ ተከለከለ። ባለፈው የፈረንጆቹ 2025 ዓመት የአፍሪቃ ምርጡ የእግር ኳስ ዳኛ የሚል ስያሜን አግኝቶ ነበር። ዜናው በዝርዝር። በሰባተኛው አገራዊ ምርጫ የተፈናቃዮች ልዩ የድምፅ አሰጣጥ ሂደት በአማራ ክልል ዛሬ ተከናወነ። ኢትዮጵያ ብሔራዊ ምርጫ ቦርድ ከግንቦት 24ቱ ምርጫ በአንድ ሳምንት አዘግይቶ ያከናወነው ይህ የድምፅ አሰጣጥ ሂደት በሰሜን ሸዋ፣ በደቡብና በሰሜን ወሎ ዞኖች በሚገኙ 8 መጠለያ ጣቢያዎች ውስጥ በተዘጋጁ 30 ልዩ የምርጫ ጣቢያዎች የተካሄደ ነው። እነዚህ ተፈናቃዮች ባለፉት 5 ዓመታት ከኦሮሚያ ክልል ምስራቅና ምዕራብ ወለጋ እንዲሁም በቤኒሻንጉል ጉሙዝ ክልል በነበሩ የጸጥታ ችግሮች ምክንያት ተፈናቅለው የመጡ ናቸው። ዛሬ በምርጫ የተሳተፉ ተፈናቃይ እናት ምረጡ በመባላችን መረጥን ብለዋል። በሸራ ውስጥ ስንኖር ግን 5 ዓመታት ሊሆን ነው ሲሉም ተናግረዋል።
3: ምርጫ ያው ተሞተርፈን በመምረጣችን ዙሩ 24 ቢሆን ለእኛ ደስተኛ ነበር። ሙሉ ደስተኛ ባንሆንም መርጠናል። ኢትዮጵያዊ እንስላለ ማለት ነው። ስለዚህ ነው እንጂ ሙሉ ደስተኛ አይደለንም። ደስተኛ የምንሆነው በቤታችን ላይ መርጠን ቢሆን ደስተኛ እንሆን ነበር። ቦታ የለንም፣ መጠለያችን የለም። 5 ዓመት በሸራ ላይ ተቀምጠን ምረጡ ሲባል ግራ ገብቶ ነው። ስለዚህ ወደርንም ጠላንም ኢትዮጵያዊ ስለሆን መርጠናል። እናመሰግናለን። ድምፅ ሰጥቻለሁ። ብቻ እንዶ ቢያንስ የእኛን እንባ እንኳ ቢያብስ የሚያለቅሰውን ሰው እንባ ቢያብስ የሚል ተስፋ አለን።
2: በአማራ ክልል ሰሜን ሸዋ ደብረ ብርሃን ከተማ በሚገኙ የቻይና የወይንሸትና ባቄሎ መጠለያ ጣቢያ በሚገኙ 21 የምርጫ ጣቢያዎች ዛሬ ከመዓልዳው ጀምሮ ድምጽ ተሰጥቷል። በሰሜን ወሎ ጃራ መጠለያ ጣቢያ በሚገኙ 4 የምርጫ ጣቢያዎች ዛሬ ከመዓልዳ ጀምሮ ምርጫ እንደተካሄደ የነገሩን ድምጽ ሰጪ ተመራጩ መንግስት ወደ ቀድሞ ኑሯቸው እንዲመለሳቸው ተስፋ ያደርጋሉ።
4: የመረጥኩት እኔ በሰላም ወደ ሀገሬ ተመልሼ ራስን ችያርሽ ልጆቼን ማሳደግበት በሰላም ኖርበትን አጋጣሚ ሀገር ኢትዮጵያ ሰላም ትሆንበትን መንገድ ለጋ ነው ምርጫ ያን ያካሄድኩትና ያንን ነው ፈልገኝ ነው።
2: እነዚህ ባለፉት 5 ዓመታት ከኦሮሚያ ክልል ምስራቅና ምዕራብ ወለጋ እንዲሁም በቤኒሻንጉል ጉሙዝ ክልል በነበሩ የጸጥታ ችግሮች ምክንያት ተፈናቅለው ህይወታቸውን ለማዳን የመጡ ዜጎች ከ90,000 በላይ ሲሆኑ በአሁኑ ወቅት በአማራ ክልል በ3 ዞኖች ውስጥ በመጠለያ ጣቢያዎችና ከማህበረሰቡ ጋር ተቀላቅለው በመኖር ላይ ይገኛሉ። በኢትዮጵያ ፌደራል መንግስትና በህወሓት መካከል ሰሞኑን ተባብሶ እንደቀጠለ የተሰማው ውጥረትን ተከትሎ የፕሪቶሪያው ግጭት በዘላቂነት የማቆም የሰላም ስምምነትን በዋነኛነት ከመራው ከአፍሪካ ህብረት በኩል እስካሁን የወጣ መግለጫም ይሁን የተሰጠ አስተያየት የለም። ውጥረቱ ግን የቀድሞው የናይጄሪያ ፕሬዝዳንት ኦሊሴጎ ኦባሳንጆ የአፍሪካ ህብረት ኮሚሽን ለአፍሪካ ቀንድ ሰላምና መረጋጋት የሚደረገውን ጥረት እንዲደግፉ በድጋሚ ከተሾሙበት ጊዜ ጋር ተገጣጥሟል። ISS በመባል የሚታወቀው የጸጥታ ጥናት ተቋም ከፍተኛ ተመራማሪ ሞዚስ ኤኬሎ ለዶቼ ቬለ እንደገለጹት የኦባሳንጆ ሁለተኛ ሹመት ስለመጀመሪያው ጥያቄ የሚያስነሳ ነው። የፕሪቶሪያው ስምምነት ሙሉ በሙሉ ሳይተገበርና በአካባቢው ያለው የጸጥታ ጉዳይ እልባት ሳያገኝ የመጀመሪያው ኃላፊነታቸው እንዴት ሊጠናቀቅ እንደቻለም ተመራማሪው ጠይቀዋል።
5: If you recall, his first appointment was about supporting the government of Ethiopia.
6: ታስታውስ እንደሆነ በመጀመሪያው ሹመታቸው ወቅት የተሰጣቸው ኃላፊነት የኢትዮጵያ መንግስትና ህወሓት ልዩነቶቻቸውን እንዲፈቱ መደገፍ ነበር። እንደሚገባይ ከሆነ እነዚያ ልዩነቶች ቀጥለዋል። ሌላ ዙር ግጭት ሊነሳ እንደሚችል ምልክቶች አሉ። እና ጥያቄው የሚሆነው የኦባሳንጆ የመጀመሪያ ስራ የተጠናቀቀው መቼ ነው? ሁለተኛው ሹመታቸው እየተጀመረ ያለውስ መቼ ነው የሚል ነው። በመጀመሪያ ኃላፊነታቸው ወቅት ያልተጠናቀቀ ስራ በመኖሩ ይሄ ደግሞ በመጀመሪያው ኃላፊነታቸው ምን ያህል ውጤታማ ነበሩ? በዚህኛው ዙር ኃላፊነታቸውስ ምን ያህል ውጤታማ ይሆናሉ የሚል ጥያቄ ያስነሳል።
2: በዶቼ ቬለ በዋትና በኢትዮጵያ ፌደራል መንግስት መካከለ የቀጠለውን ውጥረት በተመለከተ ለአፍሪካ ህብረት ኮሚሽን ሊቀመንበር ለመሐመድ አሊ ዩሱፍ ቃል አቀባይ እንዲሁም ለህብረቱ የሰላም ጸጥታ ኮሚሽነር ጽፈት ቤት በኢሜልና በስልክ ጭምር ያቀረበው ጥያቄ እስካሁን ምላሽ አላገኘም። የዶቼ ቬለ የአፍሪካ ጉዳይ ዘጋቢ በዜና መጽሔት ጥንቅሩ ዝርዝሩን ያቀርብልናል። አድማጮች በመከታተል ላይ ያላችሁት ከዶቼ ቬለ በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። የዓለም ጤና ድርጅት ዋና ዳይሬክተር ዩጋንዳ በጎረቤት ዲሞክራቲክ ሪፐብሊክ ኮንጎ ለተከሰተው የኢቦላ ወረርሽኝ የጥንቃቄ ምላሽ መስጠቷን አመሰገኑ። ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ባለፈው ሳምንት ዲሞክራቲክ ሪፐብሊክ ኮንጎ ኢቱሪ ግዛት የተከሰተውን የኢቦላ ወረርሽኝ ሁኔታ ቦታው ላይ ተገኝተው ከገመገሙ በኋላ ትናንት ሰኞ ዩጋንዳን ጎብኝተዋል። የዓለም ጤና ድርጅት ባለፈው ግንቦት 7 ቀን የኢቦላ ወረርሽኝ መከሰቱን ካወጀ በኋላ የዩጋንዳ ጎረቤት በሆነችው በዲሞክራቲክ ኮንጎ ከ500 በላይ የተረጋገጠ የኢቦላ ተጠቂዎች መመዝገባቸውን ይፋ አድርጓል። ድርጅቱ ወረርሽኙ ድንበር ዘለል የመስፋፋት አደጋ የተጋረጠበት ሲል ለሕዝብ ጤና ድንገተኛ አደጋ መሆኑንም አውጇል። ዶክተር ቴዎድሮስ አድሃኖም የዩጋንዳ ባለስልጣናት ድንበር አቋርጠው የገቡትን አነስተኛ ቁጥር ያላቸውን ግለሰቦች በማቆያ ውስጥ ለብቻ እንዲቀመጡ ማድረጓን አወድሰዋል። የመንግስት ምላሽ ፈጣንና አቅም ያለው መሆኑን የገለጹት ቴዎድሮስ ጠንካራ ክትትልና ፈጣን እርምጃዎችን አጉልቶ ያሳየ እርምጃ ሲሉ የዩጋንዳን ምላሽ አወድሰዋል። የዓለም ዋንጫ ጨዋታን ለመምራት ለአገሩ የመጀመሪያው ለመሆን የተዘጋጀው ሶማሊያዊ ዳኛ ወደ አሜሪካ እንዳይገባ ተከለከለ። በጎርጎሮሳውያኑ 2025 የአፍሪካ ምርጥ የእግር ኳስ ዳኛ በመባል የተሰየመው ሶማሊያዊ ኦማር አርታን በዓለም ዋንጫ ለመሳተፍ ባለፈው ቅዳሜ ወደ ዩናይትድ ስቴትስ ተጉዞ ማያሚ ዓለም አቀፍ አውሮፕላን ጣቢያ እንደደረሰ ለበረራ ወደ ተነሳበት ወደ ኢስታንቡል ቱርክ እንዲመለስ መደረጉን የፈረንሳይ ዜና አገልግሎት አጃንስ ፍራንስ ፕረስ ዘግቧል። የዩናይትድ ስቴትስ ጉምሩክና የድንበር ጥበቃ አገልግሎት እንደገለጸው ኦማር አርታን በደህንነት ማጣራት ጉዳይ ተቀባይነት የሌለው በመሆኑ እንዳይገባ ተከልክሏል። ሶማሊያዊው የእግር ኳስ ዳኛ ምንም እንኳን የገጠሙት ሁኔታዎች ከባድ ቢሆኑም በአወንታዊ ስነ ልቦና በቀጣይ የዳኝነት ፈተናዎቹ ላይ እንደሚያተኩር ተናግሯል። ፊፋና የአፍሪካ የእግር ኳስ ኮንፌዴሬሽን ለሰጡኝ እድል አመሰግናለሁ። በቀጣይ በኳስ ጨዋታ ዳኝነት ላይ ደረጃዬን በመጠበቅ በዚያ ላይ አተኩራለሁ ማለቱን አጃንስ ፍራንስ ፕረስ ዘግቧል። የእግር ኳስ ቤተሰቡ ለሰጡት የምስጋና መልእክቶች ማመስገን ፈልጋለሁ ያለው ሶማሊያዊው ኦማር አርታን ለእግር ኳስ ባልደረቦቹ በዓለም ዋንጫ ግጥሚያ መልካም ስኬት እንዲገጥማቸውም ተመኝቷል። ሰሜን ኮሪያን በመጎብኘት ላይ የሚገኙት የቻይናው ፕሬዝዳንት ዢ ጂንፒንግ ለሰሜን ኮሪያ ሁለንተናዊ ድጋፍ ለማድረግ ቃል ገቡ። ዢ እንደተናገሩት ዓለም አቀፍ ሁኔታ ምንም ይሁን ምን ቤጂንግ ኪም ጁን ኡን የሰሜን ኮሪያን የሶሻሊስት አካሄድ እንዲመራ ትደግፈዋለች ብለዋል። ከዚህ ሌላ ቻይና በኢኮኖሚ ንግድና ሳይንስ ባሉ ዘርፎች ከሰሜን ኮሪያ ጋር ተቀራርቦ ለመስራት እቅዶችን መያዟን ዢ ቺፒንግ ዘርዝረዋል። የቻይናው የዜና ወኪል ዢንዋ እንደዘገበው ኪም የሁለቱ ሀገራት ግንኙነት የማይቋረጥ ሲል አጽንኦት ሰጥተውታል። ቻይና ለሰሜን ኮሪያ በጣም አስፈላጊ የፖለቲካና የኢኮኖሚ አጋር ናትም ብለዋል። ሰሜን ኮሪያ ከቅርብ ጊዜ ወዲህ ከሩሲያ ጋር ያላትን ግንኙነት በከፍተኛ ደረጃ ማሳደጓ ይታወቃል። ባለፈው ሚያዝያ እስራኤልና ኢራን በአሜሪካ ድጋፍ የተኩስ አቁም ስምምነት ከደረሱ በኋላ ዳግም የተኩስ ልውውጥ መግባታቸው ስጋት ማሳደሩ ተገለጸ። ይሁንና ዛሬ የዓለም መገናኛ ብዙሃኖች እንደዘገቡት ሁለቱ ሀገራት ከገቡበት የዳግም ጥቃትና መልሶ ማጥቃት መውጣታቸውን አውጀዋል። ኢራን በሳምንቱ መጨረሻ በሊባኖስ መዲና ቤይሩት ላይ ለደረሰው የአየር ጥቃት ማስጠንቀቂያ ስትል ባለፈው እሁድ የጥቃት ምላሽ መጀመሯ ይታወቃል። እስራኤል በበኩሏ ኢራን ወደ 30 የሚጠጉ የባሊስቲክ ሚሳኤሎችን ወደ እስራኤል አቅጣጫ መተኩሷን አስታውቃለች። ይህን ተከትሎ የእስራኤል ጦር በኢራን ኢላማዎች ላይ የጥቃት ምላሽ ማድረሱ ተዘግቧል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በእስራኤልና ኢራን መካከል ዳግም የተቀሰቀሰው ጦርነት በአስቸኳይ እንዲቆም ጥሪ አቅርበውም ነበረ። ጥቃቶችን እያቆምኩ ነው ስትል የገለጸችው ኢራን በበኩሏ ጥቃት ከተሰነዘረባት የከፋ ጸፋ እንደምትወስድ ዳግም አስጠንቅቃለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ነተኛሁ በበኩላቸው ከኢራን ጋር የተጀመረው የማጥቃት ዙር መጠናቀቁን ገልጸዋል። ይሁንና በሊባኖስ በሂዝቦላ ላይ የሚደረገው ዘመቻ እንደሚቀጥል ነው የተናገሩት። ይህ ዶቼ ቬለ ነው። ከዶቼ ቬለ የምሽቱን የዓለም ዋና ዋና ዜናዎች ለማብቃት ርዕሰ ዜናዎቹን በድጋሚ እንሆ። በሰባተኛው አገራዊ ምርጫ የተፈናቃዮች ልዩ የድምፅ አሰጣጥ ሂደት በአማራ ክልል ዛሬ ተከናወነ። በኢትዮጵያ ፌዴራል መንግስትና በህወሓት መካከል ተባብሶ እንደቀጠለ የተገለጸውን ውጥረት በተመለከተ የፕሪቶሪያውን ግጭት በዘላቂነት የማቆም የሰላም ስምምነት በዋነኛነት ከመራው የአፍሪካ ህብረት በኩል እስካሁን የወጣ መግለጫም ይሁን የተሰጠ አስተያየት የለም። የዓለም ዋንጫ ጨዋታን ለመምራት ለአገሩ የመጀመሪያ ለመሆን የተዘጋጀው ሶማሊያዊው ዳኛ ወደ አሜሪካ እንዳይገባ ተከለከለ። ባለፈው የፈረንጆቹ 2025 ዓመት የአፍሪካ ምርጡ የእግር ኳስ ዳኛ የሚል ስያሜን አግኝቶ ነበር። ዜናው አበቃ።
1: የዓለም ዜና አዜብ ታደሰ ነች አሰማችን።
0: የዜና መጽሔት
1: የኢትዮጵያ ፌዴራላዊ መንግስትና የህወሓት ውዝግብን ለማርገብ የአፍሪካ ህብረት የሚኖረው ሚና፣ የትግራይ ወጣቶች በብዛት ከክልሉ መሸሻቸውና ምክንያታቸው ኢትዮጵያ ውስጥ በርካታ ህይወትና ንብረት የሚያጠፋውን የትራፊክ አደጋ ለመቀነስ የሚደረገው ጥረት እንዲሁም የኤርትራ የግብጽ ወዳጅነት በአፍሪካ ቀንድ ሰላም ላይ የሚኖረው አሉታዊና አውንታዊ ተጽዕኖ የሚሉ ርዕሶችን ዜና መጽሔቱ ያስተነትናል። በዚሁ ቀደም ተከተል ይሰማሉ። የኢትዮጵያ ፌደራል መንግስትና ህዝባዊ ወያኔ ሐርነት ትግራይ ህወሓት የገጠሙት ውዝግብ መባባስ እንጂ ሁነኛ መፍትሄ እስካሁን አላገኘም። ህወሓት ባለፈው ቅዳሜ ባወጣው መግለጫ የኢትዮጵያ ጦር ኃይል ሸራሮ አካባቢ የሰፈረ የትግራይ ኃይልን በሰው አልባ አውሮፕላን ወይም ድሮን ደብድቧል በማለት የፌደራሉን መንግስት ወቅሷል። እርምጃው የፕሪቶሪያውን ስምምነት የጣሰ ነው በማለትም ህወሓት አውግዟል። ሁለቱን ወገኖች ፕሪቶሪያ ላይ ያስማማው የአፍሪካ ህብረት የተካረረ የመጣውን ውዝግብ ለማርገብ ፈጣን እርምጃ ለመውሰዱ እያጠያየቀ ነው። የህብረቱን አቋም በተመለከተ የአዲስ አበባ ወኪላችን እስክንድር ፍሬውን ከጥቂት ሰዓታት በፊት በስልክ አነጋግሬው ነበር። እስክንድር፣ እንደተከታተልነው ህዝባዊ ወያኔ ሐርነት ትግራይ ህወሓት ባለፈው ቅዳሜ ባወጣው ጠንከር ያለ መግለጫ የኢትዮጵያ መከላከያ ሰራዊት ሸራሮ አካባቢ የሰፈረ የትግራይ ተዋጊ ኃይሎችን በድሮን ወይም በሰው አልባ አውሮፕላን ደብድበዋል በማለት ወቅሷል። የፕሪቶሪያን ስምምነት የጣሰ ነው በማለት ከሷልም። የፕሪቶሪያ ያልን በልማዱ የምንጠራው ስምምነት በአፍሪካ ህብረት ዋነኛ አደራዳሪነት የተደረገ ግጭትን የማቆም ስምምነት ነው፣ በኢትዮጵያ ፌደራዊ መንግስትና በህወሓት መካከል። የአፍሪካ ህብረት እንዲህ አይነት ዘገቦች ሲመጡ ምን ይላል? ምን የሰማኸው ነገር አለ?
7: በአፍሪካ ህብረት በኩል እስካሁን በግልጽ የወጣ መረጃ የለም። በአፍሪካ ህብረት የሰላምና ጸጥታ ኮሚሽን በኩል መረጃ ለማግኘት በኢሜይል በስልክ እና በሌሎችም መንገዶች ጥረት አድርጌያለሁ። ነገር ግን ኮሚሽነሩ አምባሳደር ባንኮሌ ከተማ ውስጥ ባለመሆናቸው ምላሽ መስጠት እንደማይችሉ ለጊዜው ነው የገለጹልኝ። በአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዮሱፍ ቢሮም ሙከራ አድርጌያለሁ። የእሳቸውን ቃል አቀባይ ለማግኘት ሞክሬያለሁ። ነገር ግን ከነሱም በኩል እስካሁን የተሰጠ ምላሽ የለም። እንዳልከው ይሄንን ስምምነት በበላይነት የመከታተል ስራ የአፍሪካ ህብረት ነው። አንዱ ደግሞ ይሄን የሚከታተለው የቀድሞው የናይጄሪያ ፕሬዝዳንት ኦሊሴጎን ኦባሳንጆ ያሉበት ከፍተኛ ቡድን ነው። ይህ ቡድን የስምምነቱን አፈጻጸም በበላይነት ይመራል፣ ሂደቱን የሚገመግሙ ስልታዊ ግምገማ መድረኮችንም ያዘጋጃል። እንደምታውቀው እስካሁን የተዘጋጁ የሚባሉት ወይም የተዘጋጁት ሁለት መድረኮች ናቸው። ከዛ በኋላ ግን ያለውን ሂደት በተመለከተ ከህብረቱም የወጣ መግለጫ የለም።
1: ኦሊሴጎን ኦባሳንጆ ድርድሩን የመሩት ማለት ነው። በኢትዮጵያ ፌዴራላዊ መንግስትና በህወሓት መካከል የነበረውን ድርድርና ስምምነት ላይ የተደረሰውን የመሩት የአፍሪካ ህብረት እኚሁኑ አንጋፋ ፖለቲከኛ መልሶ ለምስራቅ አፍሪካ ይሁን ለአፍሪካ ቀንድ ልዩ መልክተኛ ብሎ እንደገና ሾሟቸዋል። ምን ማለት ነው ይሄ? ምንድን ነው መልእክቱ? ምክንያቱም የአፍሪካ ህብረት የአደራዳሪዎች ቡድን ስራውን ጨርሷል ወይም ስራውን ሳይጨርስ አቋርጧል ማለት ነው? ወይስ አሁን እንደገና የሚታዩ ብልጭ ብልጭ የሚሉ ውዝግቦችና ግጭቶችን ለማርገብ ይሆን? በተለይ በኢትዮጵያ በኩል
7: ነጋሽ፣ አሁን አንተ ያልከውን ጥያቄ ያነጋገርኳቸው የጸጥታ ተንታኞችም ይጠይቃሉ። ኦባሳንጆ በቅርቡ በአፍሪካ ቀንድ ያሉ የሰላምና ጸጥታ ሁኔታዎችን እንዲያግዙ በሚል በድጋሚ ተሹመዋል። ባለፈው ወር ነው ሹመቱ ይፋ የተደረገው እና ይሄንኑ በተመለከተ እንግዲህ ያነጋገርኳቸው የጸጥታ ተንታኞችም የሚሉት አንደኛ፣ መቼ ነው ያኛው ኃላፊነታቸው በተለይ የኢትዮጵያ መንግስትንና ህወሓትን ማደራደርን ጨምሮ ይዘውት የነበረውን ኃላፊነት መቼ ነው ያበቃው? ይሄንን አፍሪካ ህብረት ይፋ አላደረገም። ሁለተኛ፣ አሁንስ የተሾሙት ያንን ስራቸውን እንዲቀጥሉ ነው ወይ? ግልጽ የሆነ ነገር የለም የሚል ጥያቄ ያነሳሉ። እርግጥ ሁኔታው ተገጣጥሟል ነጋሽ፣ እሳቸው የተሾሙበት ጊዜና አሁን በሰሜን ሁኔታ ያለው ውጥረት የበለጠ አየል ያለበት ሁኔታ ጊዜው ተገጣጥሟል እና ለዚሁ እንደሆነ ይገምታሉ ተንታኞቹ። አሁን በተለይ የኦባሳንጆ መሾም ምናልባት በድጋሚ መሾም እንበለውና ምክንያቱም በድጋሚ የተሾሙት ያኛው አብቅቶ ነበር ማለት ነው። የመጀመሪያው የሥራ ግዚያቸው ማለት ነው። የጀመሩትን ሥራ እንዲጨርሱና የማደራደሩን እና ሁለቱን ወገኖች የማቀራረቡን ኃላፊነት እንዲወጡ በማሰብ ነው የሚል ግምት አላቸው ተንታኞቹና እንዳውም በዚህኛው የሥራ ኃላፊነታቸው በአሁን በሁለተኛው ዙር ማለት ነው እጅግ ስልታዊና ጥበብ በተሞላበት ሁኔታ ነው ጉዳዩን መያዝ ያለባቸው። ከዚህ በኋላ ችግሩን ለመፍታት በሰሜን ኢትዮጵያ ያለውን በፌደራል መንግስትና በዋት መካከለ ያለውን ችግር ለመፍታት ማለት ነው በዛ መንገድ መንቀሳቀስ አለባቸው ይላሉ። ነገር ግን በአፍሪካ ህብረት በኩል ደግሞ የሚያነሱት ቅሬታ አለ ተንታኞቹ። ምንድነው የአፍሪካ ህብረት ልዩ መልእክተኞችን በመሾም ብቻ ተጠምዷል። ነገሮች ዳር እስኪደርሱ ከመስራት ይልቅ ማለት ነው። ለምሳሌ ነጋሽ ለአፍሪካ ቀንድ ብቻ ሁለት መልእክተኛ ነው ያለው በአሁኑ ሰዓት። ኦባሳንጆ በድጋሚ ከመሾማቸው በፊት የቀድሞ የታንዛኒያ ፕሬዝዳንት ጃካያ ኪኩቤቴን አፍሪካ ህብረት የአፍሪካ ቀንድና የቀይ ባህር ልዩ መልእክተኛው ነው ተሾመዋል። እሳቸው በተሾሙ በጥቂት ሳምንታት ውስጥ ነው እንደገና ደግሞ ኦባሳንጆም በዚሁ በአፍሪካ ቀንድ ሰላም ላይ እንዲረዱ በሚል የተሾሙት።
1: ኦባሳንጆ አላረጁም? እንዲህ አይነት ውስብስብ ነገርን ለመከታተል ይችላሉ ማለት ነው? ወደ 90 ተቃርቧል። 89 ዓመታቸው ነው አሁን።
7: አዎ ልክ ነህ። እድሜያቸው እርግጥ እድሜያቸው ገፋ ካሉት የአፍሪካ መሪዎች ወይም ቀደምት የአፍሪካ መሪዎች መካከል የሚቆጠሩ ናቸው ኦባሳንጆ እንደምታውቀው ነጋሽ።
1: በጣም አመሰግናለሁ እስክንድር ፍሬው ለሰጠኸኝ አስተያየት። በትግራይ ክልል ያለውን የጦርነት ስጋት በመሸሽ በርካታ ወጣቶች ክልሉን ለቀው በመውጣት ላይ መሆናቸውን እየተናገሩ ነው። አስተያየታቸውን በተለይ ለዶች የበላይ ሰጡ የክልሉ ወጣቶችና በክልሉ ያለውን ፖለቲካዊ ሁኔታ በቅርበት የሚከታተሉ ወገኖች እንደሚሉት ህብረተሰቡ ተደጋግሞ በሚመጣው የጦርነት ስጋት መሰላቸቱን ይናገራሉ። ስዩም ጌቱ ከአዲስ አበባ ተከታዩን ዘገባ ልኮልናል።
8: ከቅርብ ጊዜያት ወዲህ በትግራይ ክልል እያጠላ የመጣውን የግጭት ደመና ተከትሎ በክልሉ የሚኖሩ ዜጎች ለተደጋጋሚ አለመረጋጋቶች መዳረጋቸውን እየገለጹ ነው። በተለይም ለአስገዳጅ የጦርነት ምልመላ እያታደኑ ነው የተባሉት የክልሉ ወጣቶች መቋጫ እየተበጀለት ካልሆነ የጦርነት አዙሪት ለመሸሽ በቻሉት ሁሉ ከክልሉ እየወጡ ነው ተብሏልም። በትግራይ እየተካሄደ ባለው የጦርነት ዝግጅት ምክንያት አጠቃላይ ማህበረሰቡም ሆነ ወጣቱ እጅግ አስቸጋሪ ጊዜን እያሳለፈ ይገኛል ሲል አስተያየቱን ለዶይቼ ቬለ ያጋራው አንድ የመቀሌ ነዋሪ ወጣት
9: ሁኔታ ያለው በጣም ወጣቱም ያለው ማህበረሰቡም በአስቸጋሪ ሁኔታ ነው ያለው። እንደሚታወሰው ባለፈው ከአራት ቀን በፊት በሸራሮ ገምሃል የሚባል አካባቢ የድሮን ጥቃት ነበር። እናም አሁን ወጣቱ ስጋት ላይ ነው። በጣም ብር ያለው በአየር ትኬት እየቆረጠ ወደ አዲስ አበባ ወደ መሀል ሀገር እየሸሸ ነው። አቅም የሌለውም በእግርም ቢሆን በምንም እያለ ከትግራይ ለመውጣት ነው እያሰበ ያለ። የኢኮኖሚም ነገርም በጣም ፓሽ ብር የለም። ጦርነት እንዳይጀመር በመስጋት ያለውን ነገር የገዛዛናት እንዳይቸገር የሚበላውን በመገዛዘት ላይ ነው ማለት ነው። ወጣቱም አይፈልግም፣ ወደ ጦርነት መግባትም አይፈልግም፣ ወደ ማሰልጠኛውም የመግባት ፍላጎትም የለውም። ግን በአስገዳጅ ሁኔታ እየታፈሰ ባለበት ሁኔታ አሁን መቀሌ ላይ አልተጀመረም፣ ግን ያው ወደ ገጠር አካባቢ ያሉት ከተሞች በአስገዳጅ ሁኔታ ከቡና ቤቱም በለው ከሻይ ቤቱም ከቤታቸውም ምናምን እየታፈሰ በግዳጅ በግፍ እየገባ ነው ማለት ነው። ከተቻለም ትግራይ ለመውጣት እያሰበ ነው ያለው በስጋት ማለት ነው።
8: ሌላው የመቀሌ ከተማ ነዋሪ የሆነ ወጣት በአካሉ ተመሳሳይ አስተያየቱ
10: ማደግ፣ መማር፣ መበልጸግ ነው የሚፈልገው እንጂ ወደ ጦርነት መግባት አይፈልግም እና አሁን ባለው ሁኔታ በጣም ተረብሿል። የማይከፈል ዋጋ እየከፈለ እየወጣ ነው ያለው። ከዚህ የማውቃቸው ሰዎች እየወጡ ነው ያሉት። እኔ ራሴ አሁን ልወጣ ነው፣ በቅርቡ እኔ ራሱ ልወጣ ነው። ፕሬንት ጌት ወርጫለሁ ከአክሱ አድዋ ሽሬ።
8: በትግራይ ክልል እንደ ከዚህ ቀደሙ ደም አፋሳሹ ጦርነት ወጣቶች ወደ ግጭት ከመግባት ይልቅ የጦርነት ሀሳቡን የማይገዙት ለምን ይሆን ተብሎ የተጠየቁ ወጣቶቹ
10: ከውዝ የለም ከውዝ ሲኖሩ ነው አይደለ ፋይት የምታደርገው። ያለፈው የነበረውን አዎ ከውዝ ነበረን፣ የኤርትራ መግባትም ነበር፣ የብዙ ነገሮች እንትን ነበሩ። አሁን ግን ከትናንት እናቶቻችን ከገደሉ ከደፈሩ ካጨማለቁና ካዋረዱ ሰዎች ጋር እኔ አብሬ መስራት አልችልም፣ አልፈልግም። እና እኔ መስዋዕት የምከፍለው ለማን ሲባል እኔ አሁን ራሴ የሪስክ መንሸራተት ችግር አለብኝ። በዛ ጦርነት ምክንያት ነው ሟችን እንጂ የምትቀይረው ነገር የለም። ዘመን ይቀይረው ብለን የምታልፈው ለራስን ህይወትን ለማትረፍ ብቻ ነው የምትሸሸው።
9: ወጣቱ ጦርነቱን አይፈልገውም። እንደሚታወቀው ባለው በተቻለው አቅምና በተቻለው ሁኔታ ከጦርነት ርቆ በሰላም ሀገር ላይ ሰርቶ ለመለወጥ ነው የሚያስበው።
8: በትግራይ የጦርነት አይቀሬነት አሁን አሁን ጎልቶ የመጣ መሆኑን በማስረዳት አስተያየታቸውን ለዶይቼ ቬለ የሰጡ የክልሉን ፖለቲካዊ ሁናቴዎች በቅርበት የሚከታተሉት ፖለቲከኛ መስፍን ደሳለኝ እንደሚሉት አሁን አሁን አጠቃላይ እንደ ማህበረሰብም ሆነ ወጣቱ ክፍል በትግራይ ባለው የፖለቲካ ሁናቴዎች ላይ ተስፋ የመቁረጥ አዝማሚያዎች እየታዩ መጥተዋል የሚሉት
11: ባለፈው በዚህ ከፕሪቶሪያ ስምምነት በኋላ ካለፈው አስከፊ ጦርነት በኋላ ማህበራዊ ፖለቲካው አንድነት በጣም ተከፋፍሏል። ምንም አይነት ተስፋ ካጣ በኋላ ማህበረሰቡ ዋጋ የሚከፍልበት መንገድ የለም የሚለው አቋም ይዞ ነው ያለው። በተለይ ወጣት የሚባለው ንሻቅም ያለው የሌለውም ቢሆን እየተጋገዘ ወደ አዲስ አበባም ወደ ምናምን እየመጣ ነው። አብዛኛው ወጣት ለቆ እየወጣ ነው። እና ማህበረሰቡ አሁን በፍጹም ጦርነት የሚባል አይፈልግም። በፍጹም አማራጮች ቢወስድ ቢሰደድም ሌላ ነገር ቢያደርግም የሚመረጠው እና በድሮ አስተሳሰብ ወይ በድሮ አቋም አይደለም ያለው ለማለት ፈልጌ ነው።
8: ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: በማዕከላዊ ኢትዮጵያ ክልል ትናንት መንገደኞችን አሳፍሮ ይጓዝ የነበረ መለስተኛ አውቶቡስ በመገልበጡ 11 ሰዎች ሞቱ፣ ሌሎች 6 ሰዎች ቆሰሉ። የክልሉ ፖሊስ ኮሚሽን እንዳስታወቀው አደጋው ምስራቅ ጉራጌ ዞን መስቃን ወረዳ ውስጥ ነው የደረሰው። የሐዋሳው ወኪላችን ሸዋንግዛው ወጋየሁ እንደዘገበው ኢትዮጵያ ውስጥ በተደጋጋሚ የሚደርሰውን የትራፊክ አደጋ ለመቀነስ የአሽከርካሪዎች ክህሎትና ግንዛቤን ለማሳደግ እየጣረ መሆኑን የኢትዮጵያ የመንገድ ደህንነትና መድን ፈንድ አገልግሎት አስታውቋል። ዝርዝሩን እነሆ።
12: የክልሉ ፖሊስ ኮሚሽን እንዳስታወቀው አደጋው የደረሰው በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቃን ወረዳ ውስጥ ነው። አደጋው ሊደርስ የቻለው ወደ አዲስ አበባ በመጓዝ ላይ የነበረም የሰሌዳ ቁጥሩ ኮድ 3-18-197 የሆነ አነስተኛ የህዝብ ማመላለሻ አውቶቡስ ዘቢደር ተብሎ በሚጠራው ቁልቁለታማ ስፍራ ላይ በመገልበጡ መሆኑን ፖሊስ ገልጿል። በአደጋው ስለደረሰው ጉዳት በክልሉ ፖሊስ ኮሚሽን የትራፊክ አደጋ መረጃና ስታቲስቲክስ ዲቪዥን ኃላፊ ኢንስፔክተር ታምራት ደሳለኝ ለዶይቼ ቬለ ተናግረዋል።
13: በምስራቅ ጉራጌ ዞን መስቃን ወረዳ ዘቢዳር ተራራ ቁልቁለት አካባቢ ላይ የደረሰ አደጋ ነው። በዚህ አደጋ የአንድ አመትና የ9 አመት ህጻናትን ጨምሮ ወደ 11 የሚሆኑ ሰዎች ህይወታቸው ያለፈበት አደጋ ነው የተመዘገበው። ሹፌርን ጨምሮ ደግሞ 6 ሰዎች ላይ ከባድ የአካል ጉዳት የደረሰበት ሂደት ነበረ።
12: በአደጋው ጉዳት የደረሰባቸው ተሳፋሪዎች በወራቤና ቡታጅራ ኮምፕሬሄንሲቭ ሆስፒታል ሕክምና እየተደረገላቸው እንደሚገኝ የጠቀሱት ኢንስፔክተር ታምራት ለአደጋው መንስኤ ነው ያሉትን አስረድተዋል።
13: ተሽከርካሪው ማርሽ አልገባም ብሎት ዳገቱ ላይ ፍሬን ተጠቅሞ ተሽከርካሪውን ለማቆም ሞክሮ ነበር አሽከርካሪው። ከዛ በኋላ ተሳፋሪዎችን አስወርዶ ማርሽ አልገባም ብሎኛል በማለት የተሽከርካሪ ከኋላና ከፊት ጎማዎች ላይ ታኮ ካስደረገ በኋላ የቴክኒክ ብልሽቱን አስተካክያለሁ በማለት ተሳፋሪዎችን እንዲገቡ ካደረገ በኋላ ይህ ተሽከርካሪ እንደገና ተመልሶ ብልሽቱ አጋጥሞት ማርሹ አልገባ ብሎ ዘሎ ወደ ቀጥታ ወደ ቁልቁለት ነው የወረደው። በትክክሉ የቴክኒክ ብልሽት ምክንያት ነው ይህ አደጋ ሊከሰት የቻለው።
12: በኢትዮጵያ የትራፊክ አደጋ ክስተት በየዕለቱ ከሚደመጡ የብዙሃን መገናኛ ዘዴዎች ተለይቶ አያውቅም። በአገሪቱ በየዓመቱ ከ3000 በላይ ሰዎች በትራፊክ አደጋ ሕይወታቸውን እንደሚያጡ ከትራንስፖርትና ሎጂስቲክ ሚኒስቴር የተገኘው መረጃ ያመለክታል። አቶ መሐመድ አሰን የመንገድ ደህንነት መድን ፈንድ አገልግሎት ምክትል ዋና ስራ አስፈጻሚ ናቸው። አሁን ላይ ለትራፊክ አደጋ መበራከት ቀዳሚ ምክንያት ምንድን ነው የሚለው በጥናት መለየቱን ምክትል ዋና ስራ አስፈጻሚው ጠቅሰዋል።
14: የሚያመለክተው ችግሮች ማን ጋር ነው ያለው ብለውን ነገር ወደ 68% አካባቢ በሾፌሮች ችግር የአደጋ ክስተቶች እንደሚታይ ወይም ደግሞ እንደሚከሰት ነው የሚያሳዩ። ከዚህ ቀጥሎ ወደ 14% አካባቢ ደግሞ በቴክኒክ ምርመራ ጋር ተያይዞ የሚከሰቱ ነገሮች ናቸው። እነዚህ ሁለቱ ጠቅለል ተደርጎ ሲታይ ወደ 82% አካባቢ ከበር ያደርጋል ማለት ነው። ስለዚህ ከዚህ የኋላ የቀሩት የመንገድ የአየር ሁኔታ፣ ሌሎች መንገድ ላይ ስንንቀሳቀስ ሳናስባቸው ኮንሽስ ሳይሆኑ ሀፕን የሚያደርጉ ነገሮችን ጨምሮ ነው እና ጥናቶች የሚያሳዩት በጣም በብዙ የሾፌሮች አካባቢ የሚታይ ክፍተት እንደሆነ ነው ማለት ነው።
12: ከትራንስፖርትና ሎጂስቲክ ሚኒስቴር የተገኘው መረጃ እንደሚጠቁመው አሁን ላይ በኢትዮጵያ የተመዘገቡ ከ1.6 ሚሊዮን በላይ ተሽከርካሪዎች በስራ ላይ ይገኛሉ። ይህ የተሽከርካሪ አደጋ ቁጥር ከሌሎች ሀገራት ጋር ሲነጻጸር ዝቅተኛ የሚባል አይነት ቢሆንም የትራፊክ አደጋ መጠን ግን በከፍተኛ ደረጃ ላይ ይገኛል። መንግስት በአደጋው የሚደርሰውን ጉዳት ለመቀነስ እየሰራ ይገኛል ያሉትን አቶ ማምር ጠቁመዋል።
14: የሾፌር ስልጠና በየጊዜው እየሰጠን እንገኛለን ማለት ነው። በየአመቱ ከአዲስ አበባ ከተማ ጀምረን እስከ ታችኛው ክልል ድረስ እስከ ህዝብ አገልግሎት የሚሰጡትና ረጃጅም የጭነት ተሽከርካሪ አካባቢ የሚንቀሳቀሱ ባለሙያዎች ጋር ስልጠና እንሰጣለን። ይህ ስልጠና አንደኛ አደጋን ተከላክሎ የማሽከርከር፣ ሁለተኛ ደግሞ ቴክኒካሊ ብቁ ሆኖ የማሽከርከር ወይም ደግሞ አገልግሎት የመስጠት ከስነ ባህሪ ጋር ተያይዞ ማለት ነው እንዲሰጡ ስልጠናዎችን ስንሰጥ ቀርብናል። ለውጦች አሉ። አሁንም ግን አልፎ አልፎ የሚከሰቱ ነገሮች አሳሳቢ የሆኑ ስለሆነ አሁን ስራዎች እየተሰሩ ለቀጣይ እንግዲህ በጣም ስር ነቀል የሆነ ለውጥ ይፈልጋል።
12: ለዶቼ ቬለ ሸዋንግዛ ወጋየው ከሐዋሳም።
1: አድማጮች የምትከታተሉት ከዶቼ ቬለ የሚሰራጨውን የአማርኛ ዝግጅት ነው። ዜና መጽሔቱ የዛሬው ከመጨረሻው ርዕሱ ላይ ደርሷል። የኤርትራ ፕሬዚደንት ኢሳያስ አፈወርቂና የግብፅ አቻቸው አብዱልፈታህ አልሲሲ ሰሞኑን ካይሮ ውስጥ ባደረጉት ውይይት የሁለቱን ሀገራት ትብብር ይበልጥ ለማጠናከር መስማማታቸው ተዘግቧል። ፕሬዚደንት ኢሳያስ ካለፈው እሁድ ጀምሮ በካይሮ ባደረጉት ጉብኝት ከግብፅ ባለሥልጣናት ጋር የአፍሪቃ ቀንድንና የመካከለኛው ምስራቅን የጸጥታ ሁኔታ አንስተው መነጋገራቸውም ተነግሯል። የአስመራና የካይሮ መሪዎች ትብብርና ተደጋጋሚ ውይይት ለአፍሪቃ ቀንድና ለምስራቅ አፍሪቃ ሰላም የሚኖረው ፋይዳ ተንታኞችን እያነጋገረ ነው። ስዩም ጌቱ ከአዲስ አበባ።
8: የሁለቱ ሀገራት መሪዎች በካይሮ ቆይታቸው የሁለትዮሽ ግንኙነታቸውን በኢኮኖሚ መሰረተ ልማት ለማጠናከር ስለ መምከራቸውም ተዘግበዋል። በቀይ ባህር ላይ በሚደረገው የንግድ ትስስራቸውን ለማጠናከር የትራንስፖርት ትስስሩንም ለማላቅና ግብፅ የኤርትራ ወደቦችን ማዘመን የምትችልባቸው ስምምነቶችም በመሪዎቹ ለውይይት በቅቶ ስምምነት ያኖሩበት ጉዳይ እንደሆነም ነው የተገለጸው። መቀመጫቸውን ዩናይትድ ኪንግደም ያደረጉት የአፍሪካ ቀንድ ፖለቲካን በቅርበት የሚከታተሉት የጂኦፖለቲካው ተንታኝ አብዱራህማን ሰይድ እንደሚሉት ግን የአስመራና ካይሮ ወቅታዊ የውይይት አጀንዳ ከነዚህ ኢኮኖሚያዊ አጀንዳዎችን በላይ ውጥረት ውስጥ የወደቀው የአፍሪካ ቀንድ ወቅታዊ ሁኔታ ሊሆን እንደሚችል ያምናሉ።
15: ግብፅ ከአፍሪካ ቀንድ ሀገራት በተለይ ደግሞ ከኤርትራና ከሶማሊያ ከሱዳን እንኳን ቆይተዋል ግንኙነታቸው፣ ግን ከኤርትራና ከሶማሊያ በጣም እየጠነከረ እንደመጣ የሚያሳይ ብዙ አመላካች ነገሮች አሉ። በተለይ ከኤርትራ በኩል በቀይ ባህር ዙሪያ የጋራ ጸጥታና ደህንነት ስትራቴጂ እንደሚከተሉ በይፋ ሲያሳውቁ ቆይተዋል። ሌላም የሶማሊያ የግዛት አንድነት እንደሚደግፉ እንዲሁም የሱዳን የግዛት አንድነትና የወታደራዊ መንግስቱን እንደሚደግፉ ሲያሳውቁ ቆይተዋል። ስለዚህ በዚህ ላይ አንድ የሆነ ስትራቴጂ እየተከተሉ መሆናቸው ነው የሚያሳየው።
8: እንደ ኤርትራ ማስታወቂያ ሚኒስቴር መግለጫ ሁለቱ መሪዎች በካይሮ ባደረጉት ውይይትና የጋራ ስምምነቶች የሁለቱን ሀገራት የሁለትዮሽ ትስስርን ወደ ላቀ ደረጃ አሸጋግረዋል። የፖለቲካ ተንታኙ አብዱራህማን እንደሚሉት ግን ሁለቱ ርዕሰ ብሔሮች ከሁለትዮሽ ግንኙነት በላይ በአፍሪካ ቀንድና መካከለኛው ምስራቅ ወቅታዊ ሁነቶች ላይ ተወያይተው የጋራ ግብ እንደሚያስቀምጡ ግልጽ ነው ይላሉ።
15: የጋራ ኢንትረስት አለ፣ ቀይ ባህር ላይ ሱዳንም ጨምሮ ማለት ነው። ለግብጾች ደግሞ ከስዊስ ካናል የሚያስገቡት ትልቅ የኢኮኖሚ ጥቅም አላቸው። ስለዚህ ቀይ ባህር በደቡባዊ በኩል በባበል መንደብ የሆነ ችግር ሲፈጠር በቀጥታ የስዊስ ካናል ገቢ ይጎዳል፣ በዛም አንጻር የግብጽ ኢኮኖሚ ይጎዳል ማለት ነው። ስለዚህ ቀይ ባህር አንዱ የጋራ ኢንትረስት የሚያገናኛቸው ነገር አለ ማለት ነው። ሌላው ደግሞ ከኢትዮጵያ ጋር ያለው ግጭት አባይ ግድብ ላይ እና በአባይ ተፋሰስ እዛ ላይ ገና ስምምነት ላይ የተደረሰ ነገር የለም በኢትዮጵያና በግብጽ መካከል። ስለዚህ ይህም እንደ ስጋት ስለሆነ ለግብጽ ከኢትዮጵያ ጎረባች ሀገሮች ከኤርትራ፣ ከሶማሊያ፣ ከሱዳን ጋራ ጥብቅ ግንኙነት ማድረጓ ከዚህ ስጋትም ስትራቴጂ ሆኖ ይታየኛል። ሌላው ደግሞ ኤርትራ ላይ በኢትዮጵያ በኩል የሚሰነዘር ጥቃት ለባህር በር ተብሎ ግብጽ የኤርትራ አጋር ወይም ደጋፊ ሆና ልትቀርብ ትችላለች፣ በተለይ ደግሞ በባህር ኃይል። ስለዚህ ከግብጽም ኤርትራ የምታገኘው ጥቅም ሊኖር ይችላል በወታደራዊ መስኩም።
8: ኢትዮጵያና ኤርትራ ባለፉት ጥቂት ዓመታት በተለይም ኢትዮጵያ የትግራይ ጦርነትን በፕሪቶሪያ ስምምነት ከቋጨችና የባህር በር ፍላጎቷን በጉልህ ካሳወቀች በኋላ አሽቆልቁሏል። የሁለቱ ሀገራት መሪዎችም በግልጽ የቃላት ጦርነት ውስጥ ገብተው አንዱ ከሌላኛው ጋር ሲካሰሱ በተደጋጋሚ ተስተውሏል። እናም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የካይሮ ጉዞ አንዱ መልእክት ለዚህም እንደሚሰራ ነው ተንታኞች የሚገልጹት። አቶ አብዱራህማን የኢትዮጵያ መንግስት በትግራይ ክልል ውስጥ ከሰሞኑ የወሰደው የድሮን ጥቃት ለኤርትራ እንደ ማስጠንቀቂያ ተደርጎ ሊወሰድ የሚችልበት እድል መኖሩንም ያነሳሉ።
15: ድሮን ጥቃት ትግራይ ክልል ውስጥ ኢንፋክት ከኤርትራ ድንበር ወደ 3 ኪሎ ሜትር ገባ ብሎ ነው ወደ ኢትዮጵያ፣ እዛ ላይ ነው የተፈጸመው ጥቃቱ። ለኤርትራ ደግሞ እንደ አንድ ሄራልድ ነው። ዛሬ ከ6 ኪሎ ሜትር የማይርቅ ከድንበሩ ጥቃት ሲፈጸም፣ ነገው ደግሞ ኤርትራ ውስጥም ተመሳሳይ ጥቃት የማይፈጸምበት ምክንያት ላይኖር ይችላል። ስለዚህ ለኤርትራ ትልቅ አለርት የሚሰጥ እርምጃ ነው በኢትዮጵያ በኩል የተወሰደው። ውጥረቱ እንደቀጠለ ነው ያለው። ሆኖም ግን ወደ ፍጹም ጦርነት የሚያመራ ሁኔታዎች እስካሁን አይታዩኝም።
8: ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: ዜና መጽሔቱ የዛሬው እስካሁን የተከታተላችሁትን ይመስል ነበረ። ወደ ሳምንታዊ ዝግጅቶቻችን በቀጥታ ነው የምናልፈው። የሙዚቃ ፋታ የለንም። የከባቢ ጤናና ከባቢ ነው ቀዳሚው ዝግጅታችን። በዘንድሮው የዓለም የከባቢ ተፈጥሮ ቀን መንግስታት አፋጣኝ እርምጃ እንዲወስዱ ጥሪ እየቀረበ ነው። ለቱ ባለፈው ሳምንት አርብ ነው በዓለም አቀፍ ደረጃ ባኩ አዘርባጃን ውስጥ የተለያዩ ሀገራት ተወካዮች በተገኙበት የታሰበው። የበካይና ሙቀት አማቂ ጋዞች ልቀት ዛሬም አነጋጋሪነታቸው እንደቀጠለ ነው። የለቱ ጤናና ከባቢ ዝግጅት ትኩረቱን በዚህ ላይ አድርጓል። ሸዋ የለገ እንደሚከተለው አጠናቅረዋለች።
0: ጤናና አካባቢ።
16: የዓለም ሙቀት መጠን እየጨመረ ነው። የአየር ንብረት ተጽዕኖም ተባብሷል። ፕላኔታችንም ምልክቶችን እየላከች ነው። እነዚህ ምልክቶች ደግሞ በሙቀት፣ በድርቅ፣ በጎርፍ፣ በበረሃማነትና በማዕበል መልክ እየተከሰቱ ነው። ተጽዕኖ ሁላችንንም ይጎዳል። ሆኖም ግን ድሆች ይበልጥ ተጋላጭ ሆኑት በባሰ ሁኔታ ይሰቃያሉ። ይህን ያሉት የተባበሩት መንግስታት ድርጅት የአካባቢ ተፈጥሮ መርሃ ግብር ዋና ዳይሬክተር ኢንጋ አንደርሰን ናቸው። ጤና ይስጥልኝ የዝግጅታችን ተከታታዮች፣ እንደምን ሰነበታችሁ? ባለፈው ሳምንት አርብ ባኩ አዘርባጃን ላይ የዓለም የአካባቢ ተፈጥሮ ቀን ሲታሰብ ይህን አሳሳቢ ተጽዕኖ ለመቋቋም አፋጣኝ እርምጃዎች እንዲወሰዱ ጥሪ ቀርቧል። ለጥቂት ደቂቃዎች አብረን ቃኘው። የተፈጥሮ ክስተቶች ከሆኑት አንዱ ኤልኒኞ ዘንድሮ አቅሙን በእጥፍ አጠናክሮ ሊከሰት እንደሚችል ተመራማሪዎች አስቀድመው እያስጠነቀቁ ነው። በአውሮፓ የመካከለኛ የአየር ንብረት ሁኔታ አመላካች ማዕከል ሰሞኑን ይፋ እንዳደረገው የዘንድሮ ክስተት የዛሬ 140 ዓመት ከታየውም እጅግ የባሰ ሊሆን ይችላል። እንደ ትንበያው በማዕከላዊ ኤኳቶሪያል ፓስፊክ ባህር ላይ የሙቀቱ መጠን ወደ 3 ዲግሪ ከፍ ይላል። እስከ መጪው ታህሳስ ወርም እስከ 4 ዲግሪ ሊያድግ ይችላል። ይህ የተሰማው የዓለም የአካባቢ ተፈጥሮ ቀን በታሰበበት ዕለት ነው። የተባበሩት መንግስታት ድርጅት የአካባቢ ተፈጥሮ መርሃ ግብር ዋና ዳይሬክተር ኢንጋ አንደርሰን እንደተናገሩት ምድራችን ከመጠን ያለፈ የሙቀት ማዕበል፣ የኃይለኛ ዝናብና ጎርፍ እንዲሁም የድርቅና የዝናብ እጥረት ድግግሞሽ እያስተናገደች ነው። ይህን ተስፋ ሳንቆርጥ የበኩላችንን እርምጃ በመውሰድ ጉዳቱን እንቀንስ ሲሉ ጥሪ አቅርበዋል። እንዲህ ያለ ነገር ተስፋ ለመቁረጥ ምክንያት ሊሆን አይገባም። እንዲህ ያለ ታሪክ አይደለም መጻፍ የሚኖርብን። ታሪኩም ገና አልተጻፈም። ብዕሩ እጃችን ላይ ነው። የአየር ንብረት ለውጥ እንዲዘገይ የሚያደርግ የታሪክ ንድፍ መጻፍ እንችላለን። በተባበሩት መንግስታት ድርጅት መድረክ ሀገራት እየተሰባሰቡ ለአየር ንብረት ለውጥ መላ እንፈልግ ማለት ከጀመሩ ዓመታት ተቆጥረዋል። የተለያዩ ጥናቶች እየተካሄዱም የባለሙያዎች ምክረ ሐሳብም ተሰጥቷል። በተለይም ከባቢ አየርን የሚበክሉ የሙቀት አማቂ ጋዞችን ልቀት የመቀነስ ጥያቄ በኢንዱስትሪ ያደጉትን ሀገራት ይሁንታ ያገኘ፣ በፓሪሱ ጉባኤ ላይም በስምምነት የተቋጨ ጉዳይ ነው። እስካሁን ግን ተግባራዊነቱ ማነጋገር ቀጥሏል። የዓለም የአካባቢ ተፈጥሮ ቀን በዓለም አቀፍ ደረጃ እንዲከበር የተወሰነው በጎርጎሮሳዊ 1972 ስቶክሆልም ስዊድን ላይ ነበር። እለቱ ለመጀመሪያ ጊዜ በአመቱ ሲታሰብም ያለችን መኖሪያ መሬት አንዲት ናት የሚል መሪ ቃል ነበር የመረጠው። በየአመቱም ወሳኝ ጉዳዮች ላይ ትኩረት እየተደረገ በዓለም አቀፍ ደረጃ ሀገራት ተሰባስበው ሲነጋገሩበት፣ ሲወያዩበት፣ ሲከራከሩበት፣ ጥናቶችና ምርምሮችም እየቀረቡ ምክረ ሀሳቦች ሲሰጡበት ቆይቷል። በተለያዩ ዓለም አቀፍ ጉባኤዎች የመሳተፍ ጥናቶችንም የማየት እድሎች ያሏቸው የዘርፉ ባለሙያ ዶክተር አደፍርስ ወርቁ እንዲህ ያሉት መድረኮች የሚያስፈልጉት የሀገራትን የተናጠል ጥረት የጋራ ጉልበት ለመስጠት እንደሆነ ነው የሚናገሩት።
17: የአየር ንብረት ለውጥ፣ የመሬት መጎሳቆል፣ የደን መጨፍጨፍ፣ የብዝሃ ሕይወት መጥፋት፣ የበረሃማነት መስፋፋት፣ እነዚህ ነገሮች በጣም ቲፒንግ ፖይንት ላይ ናቸው። እንግዲህ ባክ ዜን ማለት ነው በ1972 እንደ ፈረንጅ አቆጣጠር ሲያቋቁሙት ፕላኔተሪ ኤርዝ በጣም ትልቅ ችግር ላይ እየወደቀች ነው። የአንድ ሀገር ጥረት፣ የአንድ ግለሰብ ጥረትም ይህንን ችግር ሊፈታው አይችልም። በጋራ ነው ከዚህ ችግር ውስጥ ልንወጣ የምንችለው የሚለውን ይዘው በዛው መሰረት ነው እንግዲህ የዛን ጊዜ የተቋቋመው።
16: ይህም መድረክ ሲጀመር በህብረተሰቡ ዘንድ ግንዛቤን ማስጨበጥ ላይ ትኩረት ማድረጉን ነው ዶክተር አደፍርስ ያስታወሱት።
17: መጀመሪያ አካባቢ ላይ እንደተመሰረተ ግሎባል ኮሚኒቲው እታች ከአርብቶ አደሩ እስከ ከተማው ነዋሪ፣ ከተማረው እስከ አልተማረው፣ ከደሃው እስከ ሀብታሙ በቂ ግንዛቤ አይደለም ምድራችን የተጎሳቆለች እንደሆነ፣ መሰረቷ እየተናጋ እንደሆነ፣ ስርዓተ ምህዳሯ እየተናጋ እንደሆነ፣ ይሄ ደግሞ ሄዶ ሄዶ የሰው ልጆች ላይ ከፍ ያለ ችግር ሊያመጣ ይችላል የሚለው ሐሳብ በሁሉም ዘንድ እኩል የተጨበጠ ግንዛቤ ስላልነበረ ያንን ግንዛቤ ማስጨበጥ ነበሩ የመጀመሪያዎቹ 10 አመታት አካባቢ ላይ 15 አመታት አካባቢ ላይ ሊሰራ የነበረውና ከዛ ቀጥሎ ግን አንዳንድ በጣም ትራንስፎርሜቲቭ የሆኑ የፖሊሲ ለውጥ ያመጡ ስምምነቶች እየተፈረሙ መጥተዋል።
16: የኦዞን መሸንቆር በዚህ ጉባኤ መጀመሪያ መነጋገሪያ ከሆኑ ጉዳዮች አንዱ እንደነበር ነው ዶክተር አደፍርስ ያነሱት። ያንን መልሶ ለማስተካከልም ዓለም አቀፍ ስምምነት ተደረሰ። በዚህ መሰረትም የተለያዩ እርምጃዎች ተወስደዋል።
17: ለምሳሌ ችግሩን የፈጠርነው እኛ ነን። የተለያዩ ኬሚካሎች አመንጭተን ወደ አትሞስፌር ለቀን ነው ይሄንን ችግር የፈጠርነው። ለምሳሌ ኬሚካሎችን በአግባቡ ልናስወግድ ይገባል። የምንሰራቸው ፍሪጆች ወይም ሌሎች ኤሌክትሮኒክሶች ደግሞ ያንን የኦዞን ሌየርን ከማሳሳት የተመጠኑ የተሻሻለ ቴክኖሎጂ መጠቀም ይኖርብናል የሚል ለምሳሌ አንዱ ሲገፋ የነበረው እሱ ነው። ከዛ ደግሞ ፕላስቲክ ላይ ትልቅ ዘመቻ ነበረ። የፕላስቲክ ምርት ቅነሳ ላይ፣ የፕላስቲክ አጠቃቀማችን ላይ እና ሌላኛው አክሽን በጣም ፕሮሞት ሲደረግ የነበረው ለምሳሌ አሁን ቅድም ስጠቅስልሽ የነበረው የዚህ የቦን ቻሌንጅ መሬት በጣም እየተጎሳቆለች ነው፣ በረሃማነት እየተስፋፋ ነው፣ ብዝሃ ሕይወት እየጠፋ ነው። እነዚህ በጠፉ ቁጥር እኮ አብሮ ውሃ ይጠፋል፣ አብሮ ምግብ ይጠፋል፣ ቀጥሎ አብሮ ሰው ይጠፋል። ስለዚህ ይሄንን የጠፋውን የስርዓተ ምህዳር አገልግሎትና የስርዓተ ምህዳር ምርት መልሰን ማዳን ይኖርብናል።
16: በመልሶ ደን የማልማቱ ሂደትም ኢትዮጵያ ወደ 15 ሚሊዮን ሄክታር ላይ ይህን ተግባራዊ ለማድረግ እየሰራች እንደነበርም አያይዘው አንስተዋል። ዶክተር አደፍርስ የኢትዮጵያ አረንጓዴ አሻራ የቴክኒክ ኮሚቴ ሰብሳቢ እንደመሆናቸው ሀገራቸው ላይ የደን ሽፋኑ መሻሻሎች እየታዩበት እንደሆነም ገልጸውልናል። እሳቸው እንደሚሉትም በኢትዮጵያ ብቻ ሳይሆን በዓለም ደረጃ የደን ምንጣሮ ቀድሞ ከነበረው እየቀነሰ መሄዱ እየታየ ነው።
17: ለምሳሌ ግሎባል አሁን ዲፎረስቴሽንን ካየሽ በባለፉት 20 አመታት ዲፎረስቴሽን ከርቡ ዝቅ እያለ ነው እየመጣ ያለው። በዓለም ደረጃ የደን ምንጣሮ ምጣኔ እየቀነሰ ነው። ወደ ሀገርም ዳውን ስኬል አርገሹ የኢትዮጵያን እንኳን ካየሹ የደን ምጣኔ ይሄ የኤፍኦ ፒውር ጥናት ነው። የኢትዮጵያ የደን ጭፍጨፋ ምጣኔ ከነበረበት 92000 ሄክታር ጭፍጨፋ በአመት ወደ 27300 ሄክታር በአመት ዝቅ ብሏል። ይሄም ትንሽ አይደለም ብዙ ነው፣ ነገር ግን ቅናሽ ይታያል። እንደገና ደግሞ በአለም ደረጃ የደን ጭመራ ማለት ነው ይሄ የመሬት የማገገም ስራ ምጣኔም ከፍ እያለ ነው።
16: እንዲያም ሆኖ ግን ምንም እንኳን በየደረጃው እርምጃዎች እየተወሰዱ በሂደቱም ለውጦች እየታዩ ቢሆንም የዓለም ዋነኛ ስጋት የሆነውን የሙቀት መጠንን ከመጨመር ሊያግድ የሚችል ለውጥ አልመጣም የሚለው አሳሳቢና አነጋጋሪ መሆኑ ነው አሁንም የተገለጸው። የዘርፉ ባለሙያ የሆኑት ዶክተር አደፍርስም ይህንኑ ነው አጽንኦት የሰጡት። ለዚህም ነው በዘንድሮ ዓመት የተባበሩት መንግስታት ድርጅት የአካባቢ ተፈጥሮ መርሃ ግብር በኃላፊዋ በኩል ተመሳሳይ ጥሪውን አጠናክሮ ያቀረበው። የአዘርባጃን የአየር ንብረት ፕሬዝዳንት ተወካይ ሙክታር ባባያቭ ይህንኑ የሚያጠናክር መልእክት ነው ያስተላለፉት።
18: ምድራችን የምትጋፈጣቸው የአካባቢ ተፈጥሮ ተግዳሮቶች ስነ ምህዳሩ ብቻ ሳይሆን ዘላቂ ልማትን፣ የህዝቡን ጤና ኑሮና የሀገራትን ብልጽግና የሚጎዳ ነው። የመጪው ትውልድ ደህንነት አሁን እነዚህ ተግዳሮቶች በተሳካ መልኩ ለመፍታት በምናደርገው ጥረት የሚወሰን ይሆናል።
16: የዶክተር አደፍርስም ሀሳብ ተመሳሳይ ነው። የሚደረጉ ጥረቶች ጠንክረው መቀጠል እንዳለባቸውም ያሳስባሉ።
17: በዚህ ዓመትና በሚቀጥሉት ዓመታት ይህንን የአየር ንብረት ለውጥ ጨርሶኑ ከችግር ውስጥ መውጣት በሚያስችለን መልኩ መንቀሳቀስ ይኖርብናል። ልቀታችንን መቀነስ ይኖርብናል። የአዳፕቴሽን ስርዓታችንን ማጠንከር ይኖርብናል። የኤርሊ ዋርኒንግ ሲስተሞቻችንን ማጠንከር ይኖርብናል። እንዲህ ጠንክረን የምንሰራ ከሆነ ልንተርፍ እንችላለን፣ አለያ ጉዳቱ ማህበረሰብ ላይ በሚታይ መልኩ ሊሆን ይችላል የሚል ነው። ሸዋ ትልቁ እንትን ምንድን ነው? እነዚህ በዓለም አቀፍ የተቋ የተቋቋሙ ትልልቅ የፓርትነርሺፕ ፕላትፎርሞች በጣም በከፍተኛ ሁኔታ ዓለምን ማህበረሰቡን ለማንቀሳቀስ ከፍተኛ አስተዋጽኦ ቢኖራቸውም ነገር ግን አሁንም የአየር ንብረት ለውጥን ችግር የምንቋቋምበት ደረጃ ላይ አልደረስንም። አሁንም ዓለም አቀፍ ደረጃ ያለውን ልቀት መጠን ይሄንን ወደ 1 ዲግሪ ሴንቲግሬድ ደረጃ ላይ ሊያቆመን የሚችለውን እዛ ላይ ለመድረስ የምንችልበት ደረጃ ላይ እንዳልሆንን ነው ሳይንቲፊክ ዶክመንቶች ቀደም ብለው የወጡ ሪፖርቶችም የሚያሳዩት። ይሄንን ነው ግን ብንተወው ሁላችንም የቤታችን ብንመለስና ብንቀመጥ ችግሩ የባሰ እየበዛ እየሰፋ ነው የሚሄደው። ስለዚህ እነዚህ መልቲላተራል ፕሮሰሶች ይሄንን አሁን በዩኤንኤፍትሪፕልሲ በዚህ በአየር ንብረት ለውጥ የተባበሩት መንግስታት የአየር ንብረት ለውጥ ማዕቀፍ፣ በተባበሩት መንግስታት የበረሃማነት መከላከል ማዕቀፍ፣ በተባበሩት መንግስታት የምግብ ድርጅት በእነዚህ ሁሉ በተለያዩ ፕላትፎርሞች የተያዙትን አብሮ የመስራት፣ አብሮ የመነጋገር፣ አብሮ የመጨቃጨቅ፣ አብሮ የማቀድ፣ አብሮ የመተግበር ስርዓቶቻችንን አጠንክረናቸው መቀጠል ነው ያለብን።
16: የዓለም የአካባቢ ተፈጥሮ ቀን ዘንድሮ ሲታሰብ እስከ ዛሬ ብዙ ጥረት መደረጉ እውቅና አልተነፈገውም። ግን ደግሞ የሚፈለገውን ያህል በቂ እንዳልሆነ ነው የተመላከተው። ለዚህም ነው ጥረት ተጠናክሮ እንዲቀጥል አሁንም ተግባራዊ እርምጃ የሚል መሪ ቃል የተመረጠው። አድማጮች፣ ማብራሪያ በመስጠት የተባበሩንን የዘርፉን ባለሙያ በማመስገን ለለቱ ያልነውም በዚሁ እናብቃ። ሸዋዬ ለገሰ ነኝ። ሰላም ሁኑ።
1: አውሮፓና ጀርመን ነው ተከታው ርዕሳችን። የስዊዘርላንድ ህዝብ ቁጥር እንዲገደብ አንድ የሀገሪቱ የቀኝ ክንፍ ፓርቲ ባቀረበው ምክረ ሐሳብ ላይ የፊታችን እሁድ ህዝበ ውሳኔ ይሰጣል። ወደ ስዊዝ የሚመጡ ፍልሰተኞችን ቁጥር የመቀነስ ዓላማ ያለው የዚህ ሐሳብ ምንነትና የህዝቡ አመለካከት የዛሬው አውሮፓና ጀርመን ዝግጅታችን ትኩረት ነው። ሂሩት መለስ አጠናቅረዋለች።
0: አውሮፓና ጀርመን
19: ከግንባር ቀደሞቹ የአውሮፓ ሀብታም ሀገራት ተርታ የምትሰለፈው ስዊትዘርላንድ የባህር በር የሌላት ማዕከላዊ ምዕራብና ደቡብ አውሮፓን የምታገናኝ ከአምስት የአውሮፓ ሀገራት ጋር የምትዋሰን ሀገርም ናት። በሰሜን ከጀርመን፣ በምዕራብ ከፈረንሳይ፣ በምስራቅ ከኦስትሪያና ከሊሽተንሽታይን፣ በስተደቡብ ደግሞ ከጣሊያን ትዋሰናለች። የቆዳ ስፋቷ 41291 ካሬ ኪሎ ሜትር ሲሆን የህዝቧ ብዛት ደግሞ በ2025 ዓ ም በጎርጎሮሳዊ አቆጣጠር በተካሄደ ቆጠራ መሰረት 9.1 ሚሊዮን ነው። የስዊስ ህዝብ ፓርቲ በመጻሩ ኤስቫፔ የተባለው ቀኝ ክንፍ ፓርቲ የስዊስ ህዝብ ቁጥር እየጨመረ እንዳይሄድ ገደብ እንዲበጅለት የሚጠይቅ ሀሳብ አቅርቧል። የህዝቡ ቁጥር እስከ ጎርጎሮሳዊ 2050 ዓ ም ከ10 ሚሊዮን እንዳይበልጥ በሚጠይቀው በዚህ ምክረ ሀሳብ ላይ የስዊስ ህዝብ ድምፁን እንዲሰጥበት በመጪው እሁድ ህዝበ ውሳኔ ይካሄዳል። የፓርቲው ደጋፊዎች እንደሚሉት እየጨመረ የመጣው የህዝብ ቁጥር የአካባቢውን መሰረተ ልማት፣ መንገዶችና የህዝብ ትራንስፖርት አቅም እየፈተነ ነው። የቤት ክራይና የወንጀል መጠንም እንዲጨምር አድርጓል ባይ ናቸው። በስዊስ ብሔራዊ ምክር ቤት የስዊስ ህዝቦች ፓርቲ ተወካይ ኢቫን ፓሁድ እንደሚሉት ይህ ሀሳብ የቀረበው ሀገራቸው እንደስካሁኑ ለመኖሪያ የምትመች ሀገር ሆና እንድትቀጥል እንጂ ሰዎች በብዛት የሚፈልሱባት ሀገር እንድትሆን ለማድረግ አይደለም።
20: በመጨረሻም የምንወደው ነገር መጠበቅ፣ ስዊዘርላንድ ለመኖር ድንቅ የሆነች ቦታ ሆና እንድትቀጥል ማረጋገጥ እንፈልጋለን። የትራፊክ መጨናነቅን በአንድ ጀንበር ማስወገድ አንችልም። ነገር ግን ይህ የመንገድና የባቡር መሰረተ ልማትን እንድናስተካክልና መኖሪያ ቤቶችን እንድንገነባ ያስችለናል። ሆኖም በስተመጨረሻ ይህንን ከፍተኛ የሰዎች ፍሰት ከመሳብ በሚያግደን ፍጥነት ላይ አይደለንም።
19: በስዊስ ብሔራዊ ምክር ቤት የስዊስ የአረንጓዴዎቹ ፓርቲ ተወካይ ዶልፊን ክሎፔንሽታይን ሐሳቡን በጽኑ ከሚቃወሙት ውስጥ አንዷ ናቸው። ሐሳቡን ከብዙ አቅጣጫ አደገኛ የሚሉት ክሎፔንሽታይን ሀገሪቱ ከአውሮፓ ሕብረት ጋር ያላትን ግንኙነት ጭምር የሚያበላሽ ሲሉ ነቅፈውታል።
20: ይህ ሀሳብ እጅግ አደገኛ ነው። በመጀመሪያ ደረጃ ሙሉ በሙሉ የውጭ ዜጎችን የሚጠላ ስለሆነ አደገኛ ነው። በመጨረሻም የህብረተሰቡን ችግሮች ሁሉ የሚፈታ ይመስል የውጭ ዜጎችን ማምለጫ ያደርጋል። አታላይ ስለሆነ አደገኛ ነው። እርሱ እንደሚያስረዳው ችግሮችን በዘላቂነት አይፈታም። በተቃራኒው ስዊዘርላንድን ሊያደህይና በመሰረቱ በአሁኑ ጊዜ ከአውሮፓ ህብረት ጋር ያለንን ስምምነቶች ሊያበላሽ ይችላል።
19: ስዊዘርላንድ የአውሮፓ ህብረት አባል ሀገር አይደለችም። ሆኖም ሀገሪቱ ከጎርጎሮሳዊ 2008 ዓመተ ምህረት አንስቶ በአባል ሀገራት የሰዎችን ነጻ ዝውውር የሚፈቅደው የሸንገን ስምምነት አባል ናት። ወደ ስዊዘርላንድ የሚመጡ ፍልሰተኞችን ቁጥር የመቀነስ ዓላማ ያለው ይህ የኤስቪፒ ሐሳብ ህዝቡን ለሁለት ከፍሎታል። የደጋፊዎችና ተቃዋሚዎች ቁጥር ሲሰላ መሳ ለመሳ ሆኗል። በቅርብ ጊዜው የህዝብ አስተያየት መመዘኛ የዳሰሳ ጥናት መሰረት ከህዝቡ 47 በመቶ ሐሳቡን ሲደግፍ 51 በመቶ ደግሞ ተቃውሞታል። ይህም ውጤቱን ከወዲሁ አጓጊ አድርጎታል። አቶ ሚስተር ኃይለ ስላሴ ስዊዘርላንድ ከ40 ዓመታት በላይ የኖሩ ትውልደ ኢትዮጵያዊ ናቸው። ስዊዘርላንድ በቀጥተኛ ዲሞክራሲ የምትመራ እንደመሆኗ እያንዳንዱ ጉዳይ ለህዝብ ቀርቦ ውሳኔ እንደሚሰጥበት ገልጸዋል። በዚሁ መሰረት ነው ኤስቪፒ ከተባለው ፓርቲ የህዝብ ቁጥር ከ10 ሚሊዮን እንዳይበልጥ በቀረበው ሐሳብ ላይ በመጪው እሁድ ህዝበ ውሳኔ የሚካሄደው። እርሳቸው እንዳስረዱት ሐሳቡ በጥቅሉ ይህ ይሁን እንጂ በውስጡ በተለይ ወደ ስዊዘርላንድ የሚመጡ ስደተኞችን የተመለከቱ ዝርዝር ጉዳዮችንም ያካተተ ነው።
3: አሁን የመጣው ሐሳብ ትንሽ የሚረብሽ ነው፣ ከአስር ሚሊዮን እንዳይበልጥ። ይሄን ለማድረግ ደግሞ ምን መደረግ አለበት? የስደተኛ ቁጥር መገደብ አለበት። እንደውም ስም እየጠሩ የዚህ ሀገር ስደተኛ የሚሉት አለ። ከዛ ደግሞ ስደተኛ ሆኖ እውቅና ካገኘ እዚህ ሀገር ቤተሰቡን፣ እጮኛው ምን የማምጣት እድል ነበረው። ያ ነገር በሙሉ እንዲገደብ እንዲዘጋ የሚል ነው። አሁን በጣም ከበድ ያለ ነው። አሁን ብዙ ጊዜ ብዙ ነገር በውጭ ሰዎች ላይ በሱብን የውጭ ሰው ይገደብልን የመሳሰሉት ነገሮች ሁሉ የሚመጡት እንደው ወደኋላ መለስ ብሎ እንደውም የጀርመን ናዚ የምናስታውስበት ጊዜ አለ። እዛ ላይ ኢኮኖሚ ሁሉ የተያዘው በውጭ ነው፣ ይሁዳውያን ነው በምን የሚል ነገር እንዳለ ሁሉ ብዙ ሀገር አንዳንድ ነገር ሲመጣ የውጭው ህዝብ ነው እንደ ስኬፕ ጎት እንደ ማምለጫ የሚያዘው እና አሁንም እነሱ ችግር ሊፈጠር ይችላል። ቁጥሩ በዛብን፣ እኛ ትንሽ ሀገር ነች፣ ከአስር ሚሊዮን ማለፍ የለበትም። የሲሶች ራሳቸው የሚወልዱት ያው የተቆጠረ የተመጠነ ነው። የውጭው ሰው ግን ካለገደብ ያለውን የሶሻል ሲስቴም ለመጠቀምም ጥቅም ለማግኘት 5-6 ልጅ ካለው ገቢ ያለው በዚያ መጠኑ የበዛለት ስለሚሄድ ብዙ ሰው ካለ ገደብ ይወልዳል ያመጣል የሚል ነገር ነው። የውጭ ሰውን እንገድብ ነው ዋናው። እንግዲህ
19: እንደ አቶ ሚስጥረ ከቅርብ ጊዜያት ወዲህ በዓለማችን የሚካሄዱት ጦርነቶችና ግጭቶች ያስከተሏቸው ስጋቶች የህዝቡ ቁጥር እንዲገደብ የሚጠይቀው ሀሳብ ከቀረበባቸው ምክንያቶች ውስጥ ይደመራል።
3: በጣም በጣም ስጋት ላይ የጣላቸው እሱ ነው። አንዱ በኢራን እና በገልፍ ሀገሮች አካባቢ ያለው ውጥረት ብዙ ሰው እዚህ ሊያመጣብን ይችላል። በዚያ ሰበብ ደግሞ ነዋሪ የሆነው የውጭ ሰው ከዚያ ያለው ለምሳሌ ዩናይትድ አረብ ኤምሬትስ የሚኖሩ የውጭ ሰዎች ጸጥታው ሲበላሽ ሌላ ቦታ ይፈልጋሉ። ሲፈልጉ አንዱ መምጫቸው ስዊስ ሊሆን ስለሚችል

0: ይሄ ማለት እኮ ውጭ ሰው ሲባል ከዚህ ከአፍሪካ እኛ እንደምናስበው ከዚህ ከደሃው ሀገር የሚፈልሰውን ብቻ አይደለም። ያ ደግሞ አውሮፓውያን ይመለከታል። አውሮፓ ዩኒየን እኛ ባይላተራል በግል የምናደርገው ድርድር ስለሚኖር ከአውሮፓ የሚመጡት ሁሉ መገደብ አለባቸው የሚል ነው ብዙ ደግሞ ያለው። ከአውሮፓ ያሉት ከአይርላንድ፣ ከምስራቅ አውሮፓ የሚመጡ አሉ በጣም በብዛት። ከዚህ ከራሱ ከእናንተ ከጀርመን በጣም ብዙ ባለሙያዎች አሉ እዚህ በጣም ሐኪሞች፣ ኢንጂነሮች ዘተረፈ እና ያ ነገር እሱ ሲወጣ ደግሞ ያንን ይመለከታል ሲባል ኖ ኖ፣ ያንንማ ባይላተራል በጋል በግል ከየሀገሮቹ ጋር በምናደርገው ድርድር የሚፈታ ይሆናል። አሁን ዋናው መገደብ ያለብን በስደት መልክ ከውጭ የመጣውን ከዚህ ከሌላ ከባህልም ከአውሮፓዊ ባህል የለውም ማለት ነው። እና አፍጋኒስታን ይጠቀሳሉ፣ ከአፍሪካም ሀገሮች እንደኛ ሀገሮችን ያሉትን ይጠቃቅሳሉ። ከዚያ ያሉት በዙብን፣ እነሱ ከሚሰጡን ይልቅ የሚወስዱብን የሚያበላሹብን ይበልጣል የሚሉ ነው። አሁን በቅርቡ እንደውም በቴሌቪዥን የነበረ አንድ ክርክር ላይ የሰማሁት እንደሱ ነው። ሌላው ደግሞ የሚለው በዚህ በኩል የቆመው ሰው ደግሞ እነሱ እኮ አንደኛ ቀረጥ ከፋዮች፣ ግብር ከፋዮች ናቸው፣ ሁለተኛ ሰራተኞች ናቸው። ይህንን የቀን ስራ የዚህ ግንብ ላይ በምን መሳሰሉ ላይ እነሱ ከሌሉ በማን ነው የሚሰራው የሚል መሟገቻም ያቀርባሉ በዚህ በኩል።
1: አቶ ሚስጥረ በአሁኑ ጊዜ በአሜሪካን በፍልሰተኞች ላይ የሚወሰዱ እርምጃዎች በስዊትዘርላንድ ከእስከዛሬው በተለየ ጠንከርና ዘርዘር ያለ ፍልሰትን የሚገድብ ሕግ ድምፅ እንዲሰጥበት ተጽዕኖ ሳያሳድር አይቀርም የሚል አስተያየትም አላቸው።
0: አሁን ያለው ይሄ የመካከለኛው ምስራቅ ጦርነት ቢቀጥል፣ የነዳጅ ዋጋ እየጨመረ ሲሄድ፣ ኢኮኖሚውን የሚያዛባ ከሆነ የሚቀጥል ከሆነ የባሰ ነው የሚመጣው። በውጭ ላይ ነው ጫና የሚመጣ በውጭ ሰው ላይ ግን ዋናው ነገር እዚህ መነሻው እኔት ምን ይመስለኛል፣ አሁን የአሜሪካ ጉዳይ ነው። ፕሬዚዳንት ዶናልድ ትራምፕ በብዙ ነገር በዚህ ያደረጉትን ጫና፣ ግሪን ካርድ ያለውን ሁሉ እናባራለን የሚል ነገር ብዙ ብዙ ነገር ስላለ ያንን ይሰማሉ እዚህ ያሉት። እነዚህ ደግሞ በተለይ ቀኝ ክንፎቹ በጣም በጣም ይኸውና አሜሪካ እንኳን እንዲህ እያደረገ ነው የሚሉ እንሰማለን ከተራው ሰው ሁሉ እና ያኛው ብዙ ብዙ ጫና እንዲፈጠር ያደርጋል ብዬ ነው የማስበው የአሜሪካ አካሄድ። አሁን
1: የህዝቡ ቁጥር ከ10 ሚሊዮን እንዳይበልጥ የሚጠይቀው እሁድ ድምፅ እንዲሰጥበት የቀረበው ሀሳብ ስልጣን ላይ ባለው መንግስት፣ በሀገሪቱ ፓርላማና በንግዱ ማህበረሰብ ዘንድ ከፍተኛ ተቃውሞ ገጥሞታል። በሀገሪቱ የሚገኙ የተለያዩ ሆቴሎችን የሚያስተዳድሩት ማርቲን ፎን ሙስ እንደተናገሩት በተለያዩ ምክንያቶች ሀሳቡ በጣም ያሳስባቸዋል።
2: ምክር ሀሳቡ በአንድ በኩል የሰዎችን በነጻነት የመንቀሳቀስ ስምምነት ማቋረጥንና በሌላ በኩል ደግሞ የሸንገን ደብሊን ስምምነት ያካትታሉ። እነዚህ ሁለት ጉዳዮች ቢቋረጡ በዘርፉ ላይ በጣም ጠንካራ ተጽዕኖ ይኖራቸዋል። ከአሁን በኋላ ከመላው አውሮፓ የመጡ የሰለጠኑ ሰራተኞችን በቀጥታ ማግኘት አንችልም እና ይህ ለእኛ ትልቅ ችግር ይሆናል። ለምሳሌ በስዊዘርላንድ ከ50% በላይ የሆቴል ሰራተኞቻችን የውጭ ዜጎች ናቸው። እነዚህን የሰለጠኑ ሰራተኞች ማግኘት ካቃተን በስዊዘርላንድ በአሁኑ ደረጃ የሆቴልና የምግብ ቤት ኢንዱስትሪን መምራት በጣም ከባድ ይሆናል።
1: ከዚህም በላይ ወደፊት በእድሜ የገፋው ህዝቧ ቁጥር እየጨመረ እንደሚሄድ በሚነገርባት በስዊዘርላንድ የውጭ ዜጎች ወደፊት በብዛት እንዳይገቡ መገደቡ ከጥቅሙ ጉዳቱ ያመዝናል እንደ አቶ ሚስጥረ። ሆኖም የሀሳቡ ደጋፊዎች ይህን ለመቀበል ፈቃደኛ አይመስሉም። የፊታችን እሁድ በስዊትዘርላንድ ወደፊት የህዝቡ ቁጥር ከ10 ሚሊዮን እንዳይበልጥ በቀረበው ሀሳብ ላይ የሚካሄደው ህዝበ ውሳኔ ውጤት በጉጉት እየተጠበቀ ነው። ውጤቱን እንግዲህ አብረን የምንሰማው ይሆናል። የዛሬው ዝግጅታችን እንግዲህ በዚሁ አበቃ። ሂሩት መለሰ ነኝ። ደህና ቆዩን።
3: የማጠቃለያ ዜና አሰማችኋለሁ። በኢትዮጵያ ፌዴራላዊ መንግስትና በህወሓት መካከል ተባብሶ እንደቀጠለ የተገለጸውን ውጥረት በተመለከተ የፕሪቶሪያውን ግጭት በዘላቂነት የማቆም የሰላም ስምምነትን ካፈራረመው ከአፍሪካ ህብረት እስካሁን ድረስ በይፋ የተሰጠ መግለጫ ሆነም አስተያየት የለም። ትናንት ማታ ሆርሙዝ ሰርጥ አካባቢ ወድቃ የተከሰከሰችውን አንዲት የዩናይትድ ስቴትስ የጦር ሄሊኮፕተር መታ የጣለችው ኢራን ናት በማለት የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ አወገዙ። አፓች የተባለችው ዘመናዊ ሄሊኮፕተር የተከሰከሰችው የሆርሙዝ ሰርጥን ስትቃኝ ነበር ተብሏል። ሁለት አብራሪዎቿ በሕይወት ተርፈዋል። ትራምፕ ግን ኢራንን ለመበቀል እየዛቱ ነው። የዛሬው ጠቅላላው